0: Бүгін сенбі, Анкарада сағат 16:30, Қазақстан елордасында сағат 18:30. Қадірменді радио тыңдаушылар, Түркия телерадио корпорациясынан сөйлеп тұрмыз. Қазақ тіліндегі бағдарламамызды күн сайын қысқа толқын 16 метр 17690 килогерцтік жиіліктен, Түрксат 3 әсерігінен және айрықша интернет арқылы www.trt.net.tr адресінен тыңдай аласыздар. Бүгінгі жарты сағаттық бағдарламамызда назарларыңызға біле жүріңіз, арманымдағы саяхат атты бағдарламаларды ұсынамыз.
1: Бұрасы Түркиенің сесі радиосы.
2: This is the voice of Türkiye.
3: Hier ist die Stimme Türkiye's.
4: Ici TRT, Radio La Voix de Türkiye.
1: اینجا آنکارا، رادیو صدای ترکیه.
5: هنا اذاعة صوت ترکیه.
1: Danışır Türkiye'nin Ses Radyosu.
6: Of the Radio Blast Türkiye.
7: Türkiye'nin Sesi Radyosu.
8: Qui è la radio la voce della Turchia.
9: Esta es la voz de Türkiye.
10: Слушате емисията на български език на Радио Гласът на Türkiye.
11: Юфлет Зари и Türkiye.
12: 这里是 Tuarçi Çişen Bongo Dientai.
13: اینجا آنکارا رادیو صدای ترکیه.
14: دا ترکیه غاگ رادیو دا.
13: خصومه ترکیه ای زاینه رادیو گایانه.
15: پترچیه رادیو صدبوری ترکیه سخما.
16: اوادا ترکیه اونو رادیو سو.
17: ایج رادیو وچه ترکیه.
18: گوارید گولس ترکیه.
19: ایفیر دا ترکیه اوازه.
0: گیپلیر Türkiye'nin tetiği radyosu.
2: Ye Sıday Türkiye.
6: Anlamadın ona. Türkiye Avazı Radyosu.
4: Edo İfonitis Türkiye.
3: Oldi Radyo Glas Türkiye.
5: Gider Radyo Amuriyet Türkiye.
12: İni Adala Radyo Suara Türkiye.
13: Hii ni idhaa ya Kiswahili, sauti ya Türkiye.
10: Este Radyo Voz de Türkiye.
7: こちらはトルキエの声ラジオです。
1: ズボルはグラスオットナトルキエ。
16: エフィルダトルキエオボズラジオさ。
8: イッツトルキエハンギアラジオや。
3: オールドラジオグラストルキエ。
13: トルキエウヌラジオス。
1: ブラス、トルキエニンセシラジオス。
0: Түркі әлемінің мәдени мұрасы.